0: 凤凰卫视国际传播矩阵，网络精品内容，新闻传播最强联系。环球电影大观。
1: Yeah, my little wonder medicine. My hoodino.
2: Oh,
1: but not we hoodino.
3: በመጪው ባል ጤነኛ የሆነ ኩታራ ሁሉ ወደ አዋቂነት ለመሸጋገር የሚያደርገውን ሁሉ ታደርጋለህ። በግን ታርጋ።
4: ምናልባት ብትለቃት የተሻለ ሳይሆን አይቀርም።
5: ይህም ቦታ ጠልቼዋለሁ።
6: መቼም ቢሆን መለየት የለብንም እንጂ ቃል ገባልሽ።
0: ያንጋው 6月11日中午12点10分，凤凰卫视电视台。 财经规律隐匿在庞杂数据之中，从宏观政策到微观解读，纵深把握中国财经大局。中国深度财经，星期六晚上7点15分，凤凰卫视资讯台。您正在收看的是凤凰卫视。